የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑ መነገሩን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የዘመናችን የአካባቢ ጥበቃ ፈተና ከመቼውም ጊዜ ይበልጥ አጣዳፊ መሆኑን ገለጹ። በቫቲካን ውስጥ የአካባቢ ጥበቃ አገልግሎትን የሚያስተዳድረው የጣሊያን ሁለገብ አገልግሎት ሰጪ ድርጅት የሆነው ሄራ ግሩፕ ተወካዮች ጋር ባደረጉት ስብሰባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዓለማችንና በሀብቶቿ ላይ የተንሰራፋውን የመጣል ባህል አድማጮቻችን የመጣል ባህል ወይም በእንግሊዘኛ ስሮ አዌ ካልቸር ማለት ሲሆን የአንድ ጊዜ ተጠቅሞ መጣል ባህል እንደ ዘላቂነት ጠግኖ መጠቀምና የረጅም ጊዜ አገልግሎት ያሉ ሴቶችን ወደ ጎን በመተው የአጭር ጊዜ ምቾቶችን ፍጥነትንና አሮጌውን በአዲስ የመተካት ተግባር የሚያስቀድም ማህበራዊ አዝማሚያና አስተሳሰብ ነው። ይህንን ለመግታት የእንክብካቤ ባህልን መፍጠር አስፈላጊ መሆኑን አጽንኦት ሰጥተው ቅዱስነታቸው ተናግረዋል። የዘመናችን የአካባቢ ጥበቃ ፈተና በእርግጥም ከመቼ ጊዜ ይበልጥ አጣዳፊ ነው ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስከረም 21 ቀን 2019 ዓ.ም በቫቲካን ውስጥም በሚሰራው የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ልዑካን ቡድን ጋር ባደረጉት ስብሰባ ተናግረዋል። ያገለገለ እያንዳንዱን ነገር እንደ ተራ ቆሻሻ ከመቁጠር ይልቅ ባህሪያችንን በመቀየር የተለየ አቅጣጫ ለመከተል ራሳችንን ማዘጋጀት አለብን። በመሰረቱ ይህ ማለት ከፍጆታ ተኮር ወይም በእንግሊዘኛ ኮንሱመሪስት አሰራር በወጣው የፕላኔታችን ውስን ሀብቶችን ለመጠበቅ የሚያስችል የምርት ስርዓት መፍጠር ማለት ነው ሲሉ ርዕሰ ሊቃነ ጳጳሳቱ ለሄራ ግሩፕ ተናግረዋል። ሄራ ግሩፕ በቆሻሻ አወጋገድ እንዲሁም በጋዝ በውሃና በኃይል አቅርቦት ላይ የሚያተኩር የጣሊያን ሁለገብ አገልግሎት ሰጪ ኩባንያ ነው። ዘላቂነት ክብ አይነት ኢኮኖሚ ወይም በእንግሊዘኛው ሰርኩላር ኢኮኖሚና የአካባቢ ጥበቃ የድርጅቱ ተልእኮ ዋና አካላት ናቸው። እንደ አውሮፓውያኑ የቀን አቆጣጠር ከታህሳስ 2025 ዓ.ም ጀምሮ ከቫቲካን አስተዳደር ጋር ስምምነት ከተፈራረሙ በኋላ በቫቲካን ውስጥ የአካባቢ ጥበቃ አገልግሎቶችን እያስተዳደሩ እንደሚገኙም ይታወቃል። ኩባንያው ለአካባቢ ተስማሚ የሆኑ ተሽከርካሪዎችን በመጠቀም የቆሻሻ አሰባሰብ ትራንስፖርት መልሶ ጥቅም ለማዋልና አወጋገድ ስራዎችን ያከናውናል። ለምሳሌም እንደ አውሮፓውያኑ የቀን አቆጣጠር ከየካቲት 2026 ዓ.ም ጀምሮ በቅዱስ ጴጥሮስ አደባባይ ለቆሻሻ አሰባሰብ አገልግሎት የሚውለው የኤሌክትሪክ ተሽከርካሪ ይተከሳል። ቡድኑ እንዲሁም እንደ አውሮፓውያኑ የቀን አቆጣጠር በ2025ቱ የኢዩቤልዩ በዓል ወቅት የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ባወጡት ላውዳቶ ሲ በአማርኛው ውዳሴ ላንተ ይሁን በተሰኘው ቃለ ምዕዳን መመሪያዎች መሰረት የፕላስቲክ መልሶ ጥቅም ላይ ማዋል ስራዎችን ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት ንግግር ቡድኑን በመቀበላቸው ደስተኛ መሆናቸውን ገልጸው ይህም ፍጥረትን የመጠበቅ ኃላፊነታችን አስፈላጊነት እንደገና ለማጉላት እድል የሰጠ መሆኑን ተናግረዋል። በቫቲካን ጨምሮ በተለያዩ ቦታዎች ለሚከናወኑት የመልሶ ጥቅም ላይ የማዋል ስራ አመስግነዋቸዋል። እንዲሁም ይህ ስራ የመጣል ባህልን በእንክብካቤ ባህል በተሳካ ሁኔታ መግታት እንደሚቻል የሚያሳይ ማስረጃ ነው ሲሉ ጠቅሰዋል። ይህ ባህል በቁሳቁሶችና በምርቶች ብቻ የተገደበ አይደለም። ከነዚህም አልፎ ወደ ሰው ልጅ ስራ እንዲሁም ከስራ ወደ ሰው ልጅ ይዘልቃል። በእርግጥም ዓለምን የምንኖርባት እኛ ነን። በውሳኔዎቻችንና በድርጊቶቻችን አማካኝነት ዓለምን ከእግዚአብሔር የተሰጠ ስጦታ አድርገን እንለማመዳታለን ብለዋል። እሳቸውም በአንድ በኩል ያለ ገደብ የሚደረግ የተፈጥሮ ሀብት ፍጆታን እየተመለከትን መሆናችንን፣ በሌላ በኩል ደግሞ እጅግ ከፍተኛ መጠን ያለው ቆሻሻ አያያዝና ማስወገድ ከጊዜ ወደ ጊዜ አሳሳቢ ችግር እየሆነ መምጣቱን ጠቁመዋል። የፕላኔታችንን ሀብቶች ለመጠበቅ የሚያስችል ስርዓት ለመፍጠር አኗኗራችንን እንድንቀይር ጥሪ ያቀረቡ ሲሆን የእግዚአብሔርን ትእዛዝ በማስታወስ እንደ ክርስቲያኖች ለብክነት ባል እጅ መስጠት አይገባንም ሲሉ አጽንኦት ሰጥተው ተናግረዋል። ይልቁንም የተፈጠረውን ዓለም በጥበብ እንድንጠቀምበት ተጠርተናል ሲሉ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው ተናግረዋል። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ እንዳስተማሩት እንደገና ጥቅም ላይ የማዋል ሪሳይክሊንግ እና የተዘዋዋሪ ምርት ስርዓቶች ሰርኩላር ፕሮዳክሽን ሞዴል ለወደፊት ትውልዶች ዘላቂ አካባቢን ለማረጋገጥ ጥሩ መንገድ ነው በማለት ንግግራቸውን የቀጠሉት ቅዱስነታቸው ቤተ ክርስቲያንም በተግባር ወጥነት በማሳየት ምሳሌ እንድትሆን እንዲሁም ራሷ የምታውጀውን ነገር በተግባር በማዋል ረገድ ቀዳሚ እንድትሆን ጥሪ አቀርባለሁ ካሉ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑ ተነገረ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑ ተነገረ። በቅድስት መንበር የክርስቲያኖች ህብረት ማጠናከሪያ ጳጳሳዊ ጽፈት ቤት ኃላፊ ብፁዕ ካርዲናል ኩርት ኮክ በሮም የተካሄደውን የሃይማኖቶችና የዲፕሎማሲ ጉባኤ በማስመልከት ከቫቲካን የዜና አገልግሎት ጋር ቃለ ምልልስ አድርገዋል። ብፁዕ ካርዲናል ኩርት ኮክ በቃለ ምልልሳቸው በአብያተ ክርስቲያናት መካከል ሰላምን ማስፈን የአውሮፓ ኃላፊነት መሆኑን ተናግረው በአውሮፓ ውስጥ ያሉ አብያተ ክርስቲያናት አንድነትንና ሰላምን እንደገና ለማግኘት ኃላፊነት መውሰድ እንዳለባቸው ለቫቲካን የዜና አገልግሎት ተናግረዋል። በመጀመሪያ በቤተ ክርስቲያን ውስጥና በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት አለብን ያሉት ብፁዕ ካርዲናል ኩርት ኮክ የክርስቲያኖች የአንድነት እንቅስቃሴ በልዩነት መካከል ሚዛን እንዲኖር ሊረዳን ይችላል ብለዋል። ብፁዕ ካርዲናል ኩርት ኮክ ይህን ሐሳብ በመጠቀም ክርስቲያኖች አንድነትን ለማስተዋወቅ የሚያደርጉት የመጀመሪያው አስተዋጽኦ በአብያተ ክርስቲያናት መካከል የበለጠ አንድነትንና ሰላምን ማሳደግ መሆኑን አብራርተዋል። ብፁዕ ካርዲናል ኩርት ኮክ ይህን የተናገሩት ሃይማኖቶችና ዲፕሎማሲ በሚል ርዕስ በሮም ሳን ካሊስቶ ሕንፃ ከመስከረም 18 እስከ መስከረም 20 2019 ዓ.ም ድረስ በተካሄደው የዓለም አቀፍ ማኅበር የፖለቲካ በጎ አድራጎት ድርጅት 30ኛ ዓመት የምስረታ በዓል ላይ ሲሆን፣ ሃይማኖቶች ለሰላም ፍለጋ ምን ሊሰጡ ይችላሉ? ዲፕሎማሲ ግጭቶችን በመፍታት ረገድ ምን ሚና ሊጫወት ይችላል? የሚሉት ጥያቄዎች የተነሳሽነቱ ዋና አካል እንደሆኑ ታውቋል። በዓሉ በተጨማሪም በሕዝብ ሕይወት ውስጥ የሞራል ማጣቀሻ ነጥቦች ፍላጎት እየጨመረ መምጣቱን አመላክቶ ሳይንሳዊና ቴክኖሎጂያዊ እድገቶች ለኅብረተሰቦችና ለመንግሥታት አዳዲስ ጥያቄዎችን እያነሱ መሆናቸው ተመልክቷል። በመክፈቻው ላይ በቅድስት መንበር ስር የሚገኙ የዲፕሎማሲ ተወካዮችና በጣሊያን የቡዳ እምነት ኅብረት የቀድሞ ፕሬዚደንት ማሪያ አንጀላ ፋላን ተገኝተዋል። ብፁዕ ካርዲናል ኩርት ኮክ ንግግራቸውን የጀመሩት የአውሮፓ ኅብረት ተቋማቱ የጋራ ገበያና ዩሮ የሚሉ የአህጉሪቱን የተለመደ ምስል በመጥቀስ ሲሆን፣ ይህ ወሳኝ ስኬት በከፊል አውሮፓን ያወደሙ ጦርነቶች እንዳይደገሙ ለመከላከል ካለው ቁርጠኝነት የተወለደ ቢሆንም ማንነቱ በኢኮኖሚና በፖለቲካዊ መዋቅሮቹ እንደሚያበቃ አስገንዝበዋል። የአውሮፓን ታሪካዊ፣ መንፈሳዊና ባህላዊ እውነታ የጠቀሱት ብፁዕ ካርዲናል ኩርት ኮክ አውሮፓ ስለ አመጣጧ ግንዛቤ ካጣች የወደፊት ሕይወት ሊኖራት ይችላል ወይ ብለው፣ እንዲሁም ባህልና አምልኮ በሚሉ ቃላት መካከል ያለውን ግንኙነት በመጠቆም ምንም እንኳን ባህልና አምልኮ ዛሬ ብዙ ጊዜ እንደ ተለያዩ ቢቆጠሩም ባህሎችን ለመቅረጽ የረዳውን ሃይማኖታዊ ገጽታን አስታውሰዋል። የአውሮፓን አመጣጥ በሚገባ ለመረዳት ሶስት ነጥቦችን ያቀረቡት ብፁዕ ካርዲናል ኩርት ኮክ እነርሱም በኢየሩሳሌም የሚገኘው ጎልጎታ፣ በአቴንስ የሚገኘው አክሮፖሊስ እና በሮም የሚገኘው ካፒቶሊን ኮረብታ ናቸው ብለዋል። በእነዚህ ውስጥ በመጽሐፍ ቅዱስ ቅርስ፣ በግሪክ አስተሳሰብና በሮማውያን የሕግ ወግ መካከል ያለውን ግንኙነት በመመልከት ይህም የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2011 ዓመተ ምሕረት ለቡንደስታንግ ባደረጉት ንግግር የአውሮፓ ባህል መነሻ እንደሆነ ለይተው መናገራቸውን አስረድተዋል። በግሪክ ቅርስ ውስጥ ለጥሩና እውነተኛ ፍለጋ ዕውቅናን የሰጡት ብፁዕ ካርዲናል ኩርት ኮክ ዲሞክራሲ በብዙሃኑ ፍላጎት ላይ ብቻ የማይመካ ነገር ግን ሕግና የፍትሕ መስፈርት ያስፈልገዋል ሲሉ በማስገንዘብ የግሪክን ፍልስፍና መገንዘብ የክርስትና እምነትን ለእውነት ፍለጋ እንደ ግል የታሪክ አካል አድርገው በመቀበል ወደ ጥንታዊቷ ሮም ሲመለሱ የሕግ ወግን፣ ክርስትናንና የፖለቲካ ኃይሉን ወደ ውይይት ለማምጣት ያለውን ችሎታ አጉልተው ገልጸው ይህም ለቤተ ክርስቲያንና ለመንግሥት ልዩነት አስተዋጽኦ ያደረጉ ለሕሊና ነጻነት አስፈላጊ እድገቶች መሆናቸውን አስረድተዋል። በብፁዕ ካርዲናል ኩርት ኮክ አመለካከት እነዚህ ነጥቦች ከቀደመው ጊዜ በላይ እንደሆኑ በማሳሰብ አውሮፓ ሦስት መርሆችን ለማስተላለፍ የተጠራች፣ እነርሱም የእግዚአብሔር ማጣቀሻነት፣ የሰው ልጅ ክብርና ማኅበራዊ ኃላፊነት መሆናቸውን አስገንዝበዋል። የሰው ልጆች ከሌሎች ጋር ባላቸው ግንኙነት ነጻነታቸውን ስለሚገነዘቡ እንደ ተገለሉ ግለሰቦች ሊወሰዱ እንደማይገባ የተናገሩት ብፁዕ ካርዲናል ኩርት ኮክ ለሰው ልጅ ሕይወት ያለው ክብር በእጅጉ መዳከሙን ተናግረው ይህም እግዚአብሔር በሕዝብ ሕይወት ውስጥ ስለመኖሩ ግንዛቤ ማጣት ጋር አያይዘውታል። የአውሮፓን የክርስትና መሠረቶችን ያስታወሱት ብፁዕ ካርዲናል ኩርት ኮክ ይህም ለቤተ ክርስቲያን ልዩ ቦታ እንዲሰጣት መጠየቅ ሳይሆን፣ ነገር ግን የአውሮፓን የባህል ታሪክ አካል ማወቅና ዛሬ ስላለው ሕያውነት መጠየቅ ማለት ነው ሲሉ አስረድተዋል። ፖለቲካና ዲፕሎማሲ መንገድ ለማግኘት ሲታገሉ አብያተ ክርስቲያናት ምን አስተዋጽኦ ሊያደርጉ ይችላሉ ተብለው የተጠየቁት ብፁዕ ካርዲናል ኩርት ኮክ ትኩረታቸውን ለመጀመሪያ ጊዜ ወደ ክርስቲያን ዓለም በማዞር መነሻው ዛሬ ያሉት አለመግባባቶች፣ ልዩነቶችና መከፋፈል መሆናቸውን አስታውሰው በሁሉም አብያተ ክርስቲያናት መካከል ሰላምን እንደገና ማግኘት የሚለውን አስፈላጊነት አክለዋል። ክርስቲያኖች አንድነትንና ሰላምን እንዲፈልጉ መርዳት የሚቻለው በዚህ መንገድ በሚከናወኑ ግንኙነቶች ላይ ብቻ እንደሆነ ተናግረው የአብያተ ክርስቲያናት የአንድነት ጉዞ ልዩነት ለአንድነት ፍለጋ እንቅፋት በማይሆንበት ሁኔታ አብሮ የመኖርን ተሞክሮ ሊያቀርብ እንደሚችል አስረድተዋል። በቅድስት መንበር የክርስቲያኖች ኅብረት ማጠናከሪያ ጳጳሳዊ ጽሕፈት ቤት ኃላፊ ብፁዕ ካርዲናል ኩርት ኮክ ለካቶሊካዊት ቤተ ክርስቲያን፣ ለአብያተ ክርስቲያናት የአንድነት እንቅስቃሴ እንዲሁም ለዜጎች ሰላማዊ አብሮ መኖር ጭምር እንደ መመሪያ የሚያገለግለውንና ቅዱስ አጎስጢኖስ መሠረት ያደረገውን በአንዱ እግዚአብሔር ውስጥ አንድ መሆን የሚለውን የርዕሰ ሊቃነ ጳጳሳት ሊዮ 14ኛን መሪ ቃል ጠቅሰዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 21 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን ምጋብዛችሁ። የዚህ ዝግጅት አዘጋጅና አቅራቢ በረና በርግናይ ነው። አብራችሁት በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ኢየሱስ መንግሥተ ሰማያትን በምልክቶችና በተአምራት የገለጸው ለምንድን ነው? ኢየሱስ ንግግሩ በምልክቶችና በተአምራት እንዲታጀብ ያደረገው የእግዚአብሔር መንግሥት በእርሱ በመሲሁ እንደሚገኝ ለመመስከር ነው። አንዳንድ ሰዎችን ከበሽታቸው ቢፈውስም እንኳን ወደ ዓለም የመጣው ከዚህ በታች ያሉትን ክፋቶች ሁሉ ለማጥፋት ሳይሆን በተለይ ከኃጢአት ባርነት ነፃ ሊያወጣን ነው። አጋንንትን ማስወጣቱ የእርሱ መስቀል በዚህ ዓለም ገዢ በዮሐንስ ወንጌል ምዕራፍ 12 ከቁጥር 31 ላይ ድልን እንደሚያቀዳጅ አመለከተ። በመንግሥቱ ኢየሱስ ለሐዋርያቱ ምን ሥልጣን ሰጣቸው? ኢየሱስ የትንሣኤ የወደፊት ምስክሮች ይሆኑ ዘንድ 12ቱን መረጠ። የተልእኮ የማስተማር፣ ኃጢአትን ይቅር የማለት እና ቤተ ክርስቲያንን የመገንባትና የማስተዳደር ሥልጣን ተጋሪዎች አደረጋቸው። በዚህ ማኅበር ውስጥ ጴጥሮስ የመንግሥተ ሰማይን መክፈቻዎች ተቀበለ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 በተልእኮውም ውስጥ እምነትን የመጠበቅና ወንድሞቹን የማበረታታትን ቀዳሚ ስፍራ ያዘ። ተአምራዊ የመልክ መለወጥ ትርጉሙ ምንድን ነው? ተአምራዊ የመልክ መለወጥ በተለይ ቅድስት ሥላሴን ያመለክታል። ይኸውም አብ በድምፅ ወልድ ሰው በሆነው በኢየሱስ መንፈስ ቅዱስ በደማቅ ደመና ተገለጠ። ቅዱስ ቶማስ አኩናንስ ኢየሱስ ከሙሴና ከኤልያስ ጋር ስለመታየቱ በሉቃስ ወንጌል ምዕራፍ 9 ከቁጥር 31 መነጋገሩ የእርሱ ክብር የሚመጣው በመስቀል መንገድ መሆኑን፣ ደካማ ሰውነታችንን የእርሱ ወደሚመስል ክቡር አካል የሚለውጠውን በፊልጵሶስ መልእክት ምዕራፍ 3 ከቁጥር 21 ትንሣኤውንና ዳግመኛ በክብር መምጣቱን በተስፋ እንደሚጠባበቅ ይገልጻል። አምላካችን ክርስቶስ ሆይ በመስቀል ላይ ስትሞት በሚያዩ ጊዜ ሕማማቴ በፍቃድ እንደመጣ ተረድቶ አንተ በእርግጥም የአብ ክቡር መሆኔን ለዓለም ያውጅ ዘንድ በተራራ ላይ መልክህ ተለወጠ። ደቀ መዛሙርትህም እስከተቻላቸው ድረስ ክብርህን አዩ። የቢዛንታይን ሥርዓት አምልኮ የኢየሱስ የመሲህነት ወደ ኢየሩሳሌም መግባት የተከናወነው እንዴት ነው? የተወሰነው ጊዜ በደረሰ ጊዜ ኢየሱስ ሕማማቱን ሊቀበል ሊሞትና ከሙታን ተለይቶ ሊነሣ ወደ ኢየሩሳሌም ሊወጣ መረጠ። የመንግሥቱንም መምጣት እንደሚያሳይ መሲህ ንጉሥ በአህያ ላይ ተቀምጦ ወደ ከተማው ገባ። ትንንሽ ልጆችም በደስታ ተቀበሉት። የእርሱንም የውዳሴ ዜማ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና አድነን በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 እየተባለ በሥርዓተ ቅዳሴ ወቅት ይዘከራል። ቤተ ክርስቲያን የሕማማት ሳምንትን ሥርዓተ አምልኮ የምትጀምረው ኢየሱስ ወደ ኢየሩሳሌም የገባበትን የሆሳዕና ዕለት በማክበር ነው። ኢየሱስ ክርስቶስ በጰንጠናዊ ጲላጦስ ዘመን ተሰቃየ፣ ተሰቀለ፣ ሞተ፣ ተቀበረ። የኢየሱስ የፋሲካ ምስጢር አስፈላጊነት ምንድን ነው? ሕማማቱን፣ ሞቱን፣ ትንሣኤውና የክብር ዕርገቱ የያዘው የኢየሱስ የፋሲካ ምስጢር የክርስቲያናዊ እምነት ማዕከል ነው። ምክንያቱም የእግዚአብሔር የማዳን ዕቅድ ለአንዴና ለመጨረሻ ጊዜ የተፈጸመው በልጁ በኢየሱስ ክርስቶስ ፈዋሽ ሞት ነውና። ኢየሱስን ሞት እንዲፈረድበት የቀረቡ ክሶች ምን ነበሩ? አንዳንድ የእስራኤል መሪዎች ኢየሱስን የከሰሱት ሕገ ኦሪት የኢየሩሳሌም ቤተ መቅደስ በተለይም ራሱን የእግዚአብሔር ልጅ ነኝ በማለት በአንድ እግዚአብሔር የማመነ እምነትን ጥሷል በማለት ነው። በዚህ ምክንያት የሞት ፍርድ እንዲፈረድበት ለጲላጦስ አሳልፈው ሰጡት። ኢየሱስ ለእስራኤል ሕግ የነበረው አቋም ምን ነበረ? ኢየሱስ በሲና ተራራ ላይ ለሙሴ ከእግዚአብሔር የተሰጠውን ሕግ ትክክለኛ ትርጉሙን እንዲይዝ በማድረግ ፈጸመው እንጂ አላፈረሰም። እርሱ ራሱ ይህን ሕግ ሙሉ በሙሉ የፈጸመው መለኮታዊ ሕግ አውጪ ነበረ። ከዚህ በተጨማሪ እንደ ታማኝ አገልጋይነቱ ኃጢአትን በምደመስስ የመስቀል ላይ ሞቱ አማካይነት በመጀመሪያው ኪዳን ዘመን
በሰዎች ለተፈጸሙ ጥፋቶች በዕብራውያን መልእክት ምዕራፍ 9 ከቁጥር 15 ሁሉ ብቸኛ ማስተሰሪያ የሚሆን መሥዋዕት አቀረበ። በኢየሩሳሌም የነበረው ቤተ መቅደስ በተመለከተ የኢየሱስ አቋም ምን ነበረ? ኢየሱስ የኢየሩሳሌም ቤተ መቅደስን ይጠላል ተብሎ ተከሰሰ። እርሱ ግን የአባቱ ቤት እንደሆነ በዮሐንስ ወንጌል ምዕራፍ 2 ከቁጥር 16 አድርጎ ያከብረው ነበር። አብዛኛውን ትምህርቱን ያስተማረውም እዚያ ነበር። ነገር ግን ከራሱ ጋር አያይዞ ቤተ መቅደሱ እንደምፈርስ ተነበየ። ራሱንም እግዚአብሔርን በሕዝቡ መካከል የሚኖርበት እውነተኛ ስፍራ እንደሆነ አመለከተ። ኢየሱስ የእስራኤልን በአንድ አምላክና አዳኝ ማመን ተቃውሟልን? መሲያዊ የተስፋ ቃሉን የፈጸመበትና ኃጢአትን ይቅር በማለት እግዚአብሔር ጋር ትክክል መሆን የገለጸበትን አስደናቂ መለኮታዊ ሥራ ባከናወነ ጊዜ እንኳን በአንዱ እግዚአብሔር ማመንን ከቶ አልተቃወመም። ነገር ግን ኢየሱስ በእርሱ እንዲያምኑና ከኃጢአታቸው እንዲመለሱ ያቀረበው ጥሪ እግዚአብሔርን እንደ መስደብ ተቆጥሮ በአይሁድ ሸንጎ ፊት ሞት እንዲፈረድበት ያስቻለ አሳዛኝ አለመግባባት መሆኑን መረዳት ይቻላል። ለኢየሱስ ሞት ተጠያቂ ማን ነው? የኢየሱስ ሕማማትና ሞት በዚያን ዘመን አይሁዳውያንን ሁሉ ወይም በዘሮቻቸው ምክንያት የመጣ ነው ብሎ በጅምላ መናገር አይቻልም። እያንዳንዱ ኃጢአተኛ ማለትም እያንዳንዱ ሰው የአዳኙ ሕማማት እውነተኛ ምክንያትና መሣሪያ ነው። በዚህ ረገድ በይበልጥ የሚወቀሱት በተለይ ክርስቲያኖች ሆነው ዘውትር በኃጢአት የሚወድቁ ወይም በክፋታቸው የሚደሰቱት ናቸው። የኢየሱስ ሞት የእግዚአብሔር ዕቅድ አካል የሆነው ለምንድን ነው? እግዚአብሔር በኃጢአት ምክንያት ሞት ተፈርዶባቸው የነበሩትን ሰዎች ሁሉ ከራሱ ጋር ለማስታረቅ ስለፈለገ ራሱን ስለ ኃጢአተኞች አሳልፎ የሚሰጥ ልጁን ለመላክ በፍቅሩ ወሰነ። በተለይ የመከረኛው አገልጋይ መሥዋዕት እንደሆነ ተደርጎ በብሉይ ኪዳን የተነገረው ኢየሱስ ሞት የተፈጸመው በቅዱሳት መጻሕፍት መሠረት ነው። ክርስቶስ ራሱን ለአብ የሰወው በምን ዓይነት መንገድ ነው? የክርስቶስ ሙሉ ሕይወት የደህንነት ዕቅዱን ለመፈጸም ለአብ በፈቃደኝነት የተሰጠ መሥዋዕት ነው። እርሱ ሕይወቱን ለብዙዎቹ ቤዛ አድርጎ በማርቆስ ወንጌል ምዕራፍ 10 ከቁጥር 45 ሰጠ። በዚህም መንገድ የሰውን ዘር በሙሉ ከእግዚአብሔር ጋር አስታረቀ። ሰብአዊነቱ የሁሉንም ሰዎች ደህንነት የሚመኘው የዚያ መለኮታዊ ፍቅሩ ነጻና ፍጹም መሣሪያ ለመሆን የእርሱ ሕማማትና ሞት በግልጽ አሳየ። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ የተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 547 እስከ 647 ላይ የተወሰደ ነው።

0: አድማጮቻችን የዛሬው የሐሙስ የመስከረም 21 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጽብታ ሐሳብ የመቁጠሪያ ጸሎት መደረጉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ፈርዲናንዴስ ስለ ሰባዊነትና ስለ አርቲፊሻል ኢንተለጀንስ ተሟሟይነት መናገራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁን ያለውን የሀገራችንን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የእርቅና የሰላም ጥሪ መተላለፉ ይታወሳል። ይህንን የሰላም ጥሪ በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን እኔው መብራቱ ለጊዮርጊስ ከባልደረባዬ በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጽብጥ የመቁጠሪያ ጸሎት መደረጉ ተገለጸ። በቫቲካን የአትክልት ስፍራዎች ውስጥ በሚገኘው የሉርድ ማርያም ዋሻ ከ1300 አዋቂ ሰዎችና 700 የሚሆኑ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ ጋር በመሆን የመቁጠሪያ ጸሎት በመስከረም 21 2019 ዓ.ም ማድረጋቸው የተገለጸ ሲሆን ጸሎቱም የተከናወነው በአምስት የተለያዩ ቋንቋዎች በመጸለይ በአለም አቀፍ ደረጃ አመጽ እንዲቆም የማርያምን አማላጅነት ተማጽነዋል። በአለም ዙሪያ 1 ሚሊዮን ህጻናት ለሰላም የመቁጠሪያ ጸሎት ሲያቀርቡ ከ1300 የሚያህሉ ድምጾች የሚመጡ ለመቁጠሪያ ጸሎት በተሰጠው እንደ አውሮፓውያኑ የቀን አቆጣጠር የጥቅምት ወር የመጀመሪያ ቀን ከቫቲካን የአትክልት ስፍራዎች ነው። ከሮም ዙሪያ ካሉ ደብርና ትምህርት ቤቶች የተውጣጡ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን በሚገኘው የሉርድ ማርያም ሐውልት በሚገኝበት ዋሻ አጠገብ ተሰብስበው ከአንድ ሚሊየን በላይ ሰዎች የመቁጠሪያ ጸሎት በአውታረ መረብ ታግዘው ማከናወናቸውም ተገልጿል። በችግር ውስጥ ያሉት አብያተ ክርስቲያናትን በመርዳት የሚታወቀው የካቶሊክ ቤተ ክርስቲያን የእርዳታ ድርጅት ሥራ አስፈጻሚ ፕሬዚደንት ጄራና ሊንች ሚሊዮን ሕፃናት የመቁጠሪያ ጸሎት እየጸለዩ ነው የሚለው ተነሳሽነት በቤተሰብ ውስጥ ጸሎትን ለማበረታታት ተስፋ ያደርጋል ብለዋል። የዚህ ተነሳሽነት ዓለም አቀፍ ገጽታን በመወከል እያንዳንዳቸው አምስት ምስጢራት በተለያዩ ቋንቋዎች የተጸለየ ሲሆን ጣሊያንኛ፣ ስፓኒሽ፣ ኡርዱ፣ ጀርመንኛና አረብ ቋንቋዎች ይገኙበታል። ይህ የመቁጠሪያ ጸሎት በቃል በዓለም አቀፍ ደረጃ የሕዝቦች ቁስልና ተስፋ ላይ ትኩረቱን ለመሳብ የሚያስችል የአንድ ሳምንት ጊዜ የሚፈጅ ተነሳሽነት ሲሆን ይህም የዩክሬን ልጆችና የጦርነት ሰለባዎችን በሙሉ በሊባኖስ፣ በሶሪያና በቅድስት ምድር ያሉ ቤተሰቦችን፣ በፓኪስታንና በዓለም ዙሪያ የተሳደዱ ክርስቲያኖችን፣ በደቡብ ሱዳን እርቅ እና በቬኔዙዌላ ያሉ ቤተሰቦች ሁሉ በጸሎት አስበው ውለዋል። በቫቲካን የክርስቲያን አንድነትን ለማስተዋወቅ የሚሰራው የቅድስ መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ኩርች ኮክ የማርያም ጸሎት ከማንበባቸው በፊት ይህ ተነሳሽነት ልጆች ከማርያም ጋር በመሆን የዓለምን መከራ ወደ ኢየሱስ ማምጣት እንደሚችሉ እንዲያውቁ የቀረበ ግብዣ መሆኑን አብራርተዋል። በእግዚአብሔር ልብ ውስጥ ልዩ አቀባበል የሚያገኙት ታናናሾቹ ድምጾች ናቸው። በልበ ሙሉነት ለእርሱ አደራ የሚሰጡት ሲሉ አጽንኦት ሰጥተው የተናገሩ ሲሆን ሳምንቱን በሙሉ እንደ አውሮፓውያኑ የቀን አቆጣጠር ከጥቅምት 1 እስከ ጥቅምት 7/2026 ዓ.ም በዓለም ዙሪያ ያሉ ማህበረሰቦች በቋንቋና በርቀት የተለያዩ ቢሆንም እንኳን ለሰላም በጸሎታቸው አንድ ይሆናሉ ሲሉ ተናግረዋል። ከሙታን የተነሳ ክርስቶስን ስናስብ ፍርሃትና ጥላቻ የመጨረሻ ቃል ላይኖራቸው እንደሚችል እንጠይቃለን ሲሉ ካርዲናል ኮች ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት የዚህን ተነሳሽነት አስፈላጊነት እንዲሁም ከልጆች ከወላጆችና ከካህናት ጋር በመገናኘታቸው የተሰማቸውን ደስታ የገለጹ ሲሆን ርዕሰ ሊቃነ ጳጳሳቱ ልጆቹን በማበረታታት ከኢየሱስና ከማርያም እየጠየቁ ያሉት ልዩ ስጦታ ማለትም ለዓለም ልጆች ሁሉ በተለይም በጦርነት ውስጥ በሚኖሩና በዓለም ዙሪያ ባሉ በርካታ ሀገራት ለሚገኙ ሰላም መሆኑን አስታውሰዋቸዋል። የመቁጠሪያ ጸሎት ወይም የማርያም ጸሎት ሁሉም ሰው ሊጸልዮ የሚችል ቀላል ጸሎት ነው ሲሉ የገለጹ ሲሆን ልጆቹ በእያንዳንዱ የጸሎት ክፍል መጀመሪያ ላይ ያቀረቧቸውን አበቦችም የፍቅር ምልክት እንደሆኑም ተናግረዋል። ርዕሰ ሊቃነ ጳጳሳቱ ልጆቹ በኢየሱስ ሕይወት ውስጥ ወሳኝ በሆኑትና ለብዙ ሰዎች ብርሃንና ሰላምን ባመጣባቸው ጊዜያት ሁሉ እንዲያሰላስሉ አሳስቧቸዋል። እነዚህም በዮርዳኖስ ወንዝ የተደረገው የኢየሱስ ጥምቀት፣ በቃና ዘገሊላ ሰርግ ላይ ውሃ ወደ ወይን ጠጅ መቀየር፣ የእግዚአብሔርን መንግሥት ማወጅ፣ የኢየሱስ መልክ በታቦር ተራራ ላይ መለወጡና በታላቁ ክፍል ወይም አፐር ሩም ውስጥ የቅዱስ ቁርባን ምስረታን ያካትታል። ርዕሰ ሊቃነ ጳጳሳት ሊዮ ልጆቹ ኢየሱስ ድንቅ ስጦታዎችን የሰጠባቸውን እነዚያን ጊዜያት ፈጽሞ እንዳይረሱና ለእነርሱ ምስጋና እንዲያቀርቡ እንዲሁም በአንድነት ሆነው በልበ ሙሉነት ሰላምን ስጠን ብለው እንዲጠይቁ አሳስቧቸዋል። ልጆችና ለቤተሰቦቻቸው ባስተላለፉት መልእክት ማጠቃለያ ላይ በዚህ ሳምንት ማለትም እንደ አውሮፓውያኑ የቀን አቆጣጠር ከጥቅምት 1 እስከ ጥቅምት 7/2026 ዓ.ም በቫቲካን የአትክልት ስፍራ የተገኙት ብቻቸውን እንዳልሆኑ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን ወደ 1 ሚሊዮን የሚጠጉ ድምጾች በበይነ መረብ በዚህ ጸሎት ከነርሱ ጋር እንደተቀላቀሉ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዲህ ሲሉ አጽንኦት ሰጥተው ተናግረዋል። ልጆች እስቲ አስቡት፣ 50 ሚሊዮን ሰላም ላንቺ ይሁን ማርያም ሆይ የተሰኘው ጸሎት ከዓለም ዙሪያና በተለያዩ ቋንቋዎች ወደ ሰማይ እየወጡ ነው።
ሰላምን እየጠየቁ እንደ አንድ ግዙፍ የመቁጠሪያ ጸሎት በመተሳሰር ሁሉንም አህጉራት ህዝቦችና የዓለም ብሔራትን ያቀፉ ነው ሲሉ ተናግረዋል። በሉድ ማርያም ዋሻ ውስጥ በጋራ የመቁጠሪያ ጸሎት በመጸለይ ሁሉም የተገኙ ሰዎች የትም ቦታ ቢሆኑ በቤት በትምርት ቤት በሃይማኖት ትምርት ክፍል ከወላጆቻቸው ጋር ወይም ሲጫወቱ ጥሩ ባህሪ ለማሳየት ራሳቸውን ያዘጋጁ መሆናቸውን አስተውሰዋል። ጸሎት ከመልካም ስራዎችና ከፍቅር ተግባራት ጋር አብሮ መሄድ አለበት ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስረድተዋል። ሰላም የሚያድገው በዚህ መንገድ ነው ሲሉ አክለው ከተናገሩ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22/2019 ዓመተ ምህረት ዕለታዊ ስርጭታችን ነው። ካርዲናል ፈርዲናንዴስ ስለ ሰብአዊነት እና ስለ አርቲፊሻል ኢንተለጀንስ ተማማይነት መናገራቸው ተገለጸ። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በማድሪድ በሚገኘው ኮሚላስ ዩኒቨርሲቲ በተካሄደው አውደ ጥናት ላይ በቅርቡ ርዕሰ ሊቃነ ጳጳሳት ሊዮ በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በተመለከተ የማሰላሰያ ሐሳቦችን አቅርበዋል። ለሰብአዊነት መጨነቅ ይህ መሰረታዊ ጉዳይ ነው ሲሉ ካርዲናል ቪክቶር ማኑኤል ፈርዲናንዴስ በመስከረም 22/2019 ዓ.ም በማድሪድ ስፔን በሚገኘው ኮሚላስ በተሰኘው ዩኒቨርሲቲ በተካሄደው በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ አውደ ጥናት ላይ ንግግር አድርገዋል። ከጅምሩ ጀምሮ ጳጳሳዊ መልእክት የሰው ልጅን ድንቅ ብለን እንድናስብ ይጋብዘናል ያሉ ሲሆን ጽሑፉ በውስጣችን ላለው ክፉ ነገር ያለውን አስከፊ አቅም ቢገልጽም ይህ የሰው ልጅ ምን ያህል እንደተጎዳ በማጉላት በምንም መልኩ ሊጸድቅ በማይችል ስህተት ውስጥ እየገባ እና እኛን ማስደንገጥ የማያቆም የግደለሽነት የጥርጣሬና የጭካኔ ደረጃዎችን ሊደርስ ስለሚችል ይህንን ያደርጋል። ይህ ሁሉ ቢሆንም ድንቅ ይባላል ሲሉ ካርዲናሉ ተናግረዋል። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በተቃራኒው በሰው ሰራሽ አስተውሎት ውስጥ ያለው እድገት የሰው ልጅ ለመተካት እንኳን ለሚያስቡ የድህረ ሰብአዊነት አይነቶች አዲስ ግፊት ሰጥቷቸዋል ብለዋል። አክለውም ሆኖም የቴክኖሎጂ መሳሪያዎችና ሀብቶች ለግለሰቦች የመጀመሪያ የደስታ ስሜት ይሰጣሉ እናም ብዙ ሳይቆዩ ባዶነት ይመለሳል እና የሆነ ነገር እንደጎደለ ከሚሰማው ስሜት ጋር ትግል ማድረግ ይጀምራል ብለዋል። ለዚህ ድህረ ሰብአዊነት ሐሳቦች ምላሽ ለመስጠት ካርዲናል ፈርዲናንዴስ እንዳሉት ከሆነ ጳጳሳዊ መልእክቱ አንዳንድ ታሪካዊ ምሳሌዎችን ያቀርባል። እነዚህ ክስተቶች ሰው በመሆናችን እንድንኮራ የሚያደርጉ ናቸው፣ ምክንያቱም ይህ ምስኪን የሰው ልጅ አሁንም ምላሽ የመስጠት ችሎታ እንዳለውና አልፎ አልፎም በእውነት ድንቅ መሆኑን ስለሚያሳይ የሰዎችን ክብር ስለሚጠብቅ የጋራ ጥቅምን ስለሚፈልግና ደካሞችን ስለሚጠብቅና ስለሚያሳድግ ነው ያሉ ሲሆን የሰው ልጅ መልካምነትና የጨለማ ጊዜዎችን እንዲሁም በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና በአዳዲስ ቴክኖሎጂዎች የተበረከቱትን ዋና ዋና አስተዋጽኦዎችን ግምት ውስጥ በማስገባት ካርዲናል ፈርዲናንዴስ ከማንኛውም ቴክኖሎጂ በፊት ያለውን የሰው ልጅ የሆነውን ነገር ዋጋ ለመካድ በምንም መልኩ የማይፈልግ ነገር ግን ሁሉም ነገር ለክብር ለጋራ ጥቅም ለተቀናጀ ልማትና ለወንድማማችነት አገልግሎት በሚስማማበት መልኩ ወደ ሟሟያነት ራይ መሄድ አለብን ብለው ያምናሉ ብለዋል። ካርዲናል ፈርዲናንዴስ ጳጳሳዊ መልእክቱ ራሱ ከህብረተሰቡና ከባህል ጋር ለመነጋገር የቤተ ክርስቲያኗ ዋና ጥረት ነው። ያም ሆኖ በኢየሱስ ክርስቶስና በወንጌሉ ላይ የተመሰረተ የክርስቲያን ጽሑፍ ነው ብለዋል። ጸጋ የሚለውን ጭብጥ አጉልተው ያሳያሉ። ይህም ያለንን ማለቂያ የሌለው ርቀት ቢኖርም ከእግዚአብሔር ጋር ከመሆን ባነሰ መልኩ የሚያገናኘን የመሆን ዕድል ነው ብለዋል። በንግግራቸው ካርዲናል ፈርዲናንዴስ በጳጳሳዊ መልእክቱ ጽንሰ ሐሳብ አወቃቀር ውስጥ ሌላ ቁልፍ አካል የሥልጣን ጥያቄ አለ ሲሉ አጉልተው ገልጸዋል። እንዲሁም ከፍተኛ ኃይል እያገኙ ያሉ ለእድገቶች ከፍተኛ መዳረሻ ያላቸው የሕዝብ ክፍሎች አሉ። እናም ጥያቄው በዚህ ኃይል ላይ ገደቦችን ማን ማውጣት ይችላል የሚለው ነው ብለዋል።
አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል አሁን ያለውን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የርቅና የሰላም ጥሪን እንደሚከተለው እናቀርባለን። አብራችሁን በመሆን እንድትከታተሉና አሁንም በድጋሚ እንጋብዛለን።

0: በስመ አብ በወልድና በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሚያደርጉ ብፁዓናቸው የእግዚአብሔር ልጆች ይባላሉና የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንደተገለጸው በክርስቶስ ፍቅር ለተወደዳችሁ ልጆቻችን ካቶሊካውያን ምእመናን በአገራችን በዓለም ዙሪያ ለምትገኙ የእግዚአብሔር ሕዝቦች የጌታችን የመድኃኒታችን የኢየሱስ ፍቅር ሰላምና ጸጋ ከሁላችሁ ጋር ይሁን። የኢትዮጵያ ካቶሊካዊት ቤተክርስቲያን በአገራችን በትግራይ በአፋር በአማራ በሮሚያና በሌሎችም አካባቢዎች ባለው ጦርነት ጥልቅ ሐዘኗን ትገልጻለች። የጦርነት መንገድ ችግሮችን ከመፍታት ይልቅ ይበልጥ ያባብሳል። እንዲሁም ክቡር የሆነው የሰው ልጅ ሕይወትን ማጥፋትን አሰቃቂ የንብረት ውድመትንና በትውልዶች መካከል የሚኖርን ቂምና በቀልን ጥሎ ያልፋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም ሃያ ቀን በአገራችን ኢትዮጵያ ስላለው የሰላም ጥማት አስመልክተው ባስተላለፉት መልእክታቸው ጦርነትና ግጭት እንደገና በተቀሰቀሰባቸው በትግራይና ጎረቤት በሆኑ በአፋርና በአማራ ክልሎች ያለውን ሁኔታ በቅርበት እየተከታተልኩኝ እገኛለሁ። ሁሉም ወገኖች የውይይትን መንገድ እንዲመርጡ ልባዊ ጥሪዬን አቀርባለሁ። የጦርነት መንገድ በፍጹም ችግሮችን አይፈታም። ይልቁኑ የሞት የንብረት ውድመትና የቂም በቀል ጠባሳን ጥሎ ያልፋል። ዘላቂ ሰላም እውን ማድረግ የሚቻለው በእውነተኛና ታማኝ ውይይት ብቻ ነው በማለት አባታዊ ዓለም አቀፋዊ የሰላም ጥሪ አድርገዋል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ በመካከላችን አንዳንድ ልዩነቶች ቢኖሩንም የሌላውን ሕይወት እንደ የራሳችን ሕይወት፣ የሌላውን ስቃይ እንደ ራሳችን ስቃይ እንድንመለከት ይማጸናል። ምክንያቱም የአገራችን የኢትዮጵያ ሰላም የሁላችን ኃላፊነት ነው። ችግሮች በውይይት ተፈተው ግጭቶች ባይኖሩ የሁላችንም ምኞት ነው። ነገር ግን እንደሚታወቀው በግጭት ወቅትና መካከል በተለይም ሕፃናት፣ ሴቶች፣ አረጋውያን፣ ታማሚዎች ይበልጥ ተጎጂ ይሆናሉ። ይህ ሁኔታ እንዳይከሰትና የሁሉም ሕይወት እንዲጠበቅ ጥሪያችንን እያቀረብን በጸሎት እንተጋለን። እውነትን፣ ፍትህን፣ ይቅርታንና እርቅን መሠረት ያደረገ ዘላቂ ሰላም ለሁሉም ወገኖች፣ ለመላው ሕዝቦች የሚበጅ ከወንጌል መንፈስም ጋር የሚስማማ መንገድ እንዲሁም ብቸኛው እግዚአብሔር የሚወደው አማራጭ መሆኑን በጽኑ ማስገንዘብ እንወዳለን። ከሁሉም በላይ የወንድማማችነትና የእህትማማችነት መንፈስ በማደስ ለአገራችን ሕዝቦች ዘላቂ ሰላም ሲባል ሁሉም ወገን ለይቅርታና ለእርቅ ልቡን እንዲከፍት ቤተ ክርስቲያናችን ምክሯን ታስተላልፋለች። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ዛሬ መስከረም 21 ቀን የእመቤታችን ቅድስት ድንግል ማርያም በዓል በሚከበርበት ከዚህ የተቀደሰ ዕለት ጀምሮ እስከ ጥቅምት 21 ቀን 2019 ዓ.ም በዓለም አቀፋዊቷ ቤተ ክርስቲያን ትውፊት መሠረት የማርያም ወር በመሆኑ በተለየ ሁኔታ የመቁጠሪያ ጸሎት በሚደረግበት ወቅት እንደሆነ ይታወቃል። እንዲሁም በአገራችን የቤተ ክርስቲያን አስተምሮ ከመስከረም 26 እስከ ህዳር 5 ቀን 2019 ዓ.ም ያለው ዘመነ ጽጌ ጾመ ቁስቋም ወቅት ስለ ሰላም በምናደርገው ጸሎት መበረታታት ስላለብን መላው ካቶሊካውያን ምእመናን በጎ ፈቃድ ያላቸው ሁሉ በጾምና በጸሎት እንዲበረቱ እናሳስባለን። በተጨማሪም መስከረም 24 ቀን 2019 ዓ.ም የቅዱስ ፍራንቺስኮስ ክብረ በዓል በተለይም 800ኛ ዓመት ዝክረ ሞት መታሰቢያ የሚከበርበት ዕለት በማሰብ በየቀኑ በግላችን በየቁምስና በየእሁዱ በመስዋዕተ ቅዳሴ መጨረሻ ላይ የቅዱስ ፍራንቺስኮስ የሰላም ጸሎት የሆነው ጌታ ሆይ የሰላም መሳሪያ እንድሆን አድርገኝ ጥል ባለበት ፍቅር የሚለውን ጸሎት እንድናደርግ ጥሪ እናቀርባለን። በዚህ የጸሎት ጥሪ ለሀገራችን አስተማማኝ ሰላምና የወንድማማችነትና የእህትማማችነት ፍቅር በሙላት ይወርድ ዘንድ ዘወትር ሳይሰለቹ በመንፈሳዊ ተጋድሎና በጸሎት በመጽናት በየፊናችን ስለ ሰላም መስራት እንደሚያስፈልግ በታላቅ ትህትና እናሳስባለን። የአምላካችን ሰላም፣ ፍቅር፣ ምሕረት በኢትዮጵያና በሕዝቦቿ ላይ ይሁን። መስከረም 21 ቀን 2019 ዓ.ም የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ አሁን ያለውን ወቅታዊውን የአገራችን ሁኔታ በተመለከተ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የተላለፈውን የእርቅና የሰላም ጥሪ መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22/2019 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር በዚህ ሰዓት የወጣቶች ዓለም በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
2: ከነጌ የማይሉት የቤተክርስቲያን ታድሶ በራስዋ ጳጳስ የምትመራ የካቶሊክ ቤተክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሰረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተክርስቲያን በአንድ ቦታ ሰኔ ቦታ የምትገኝ የአንዲት ቤተክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የሚታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ የማንጻትን የለውጥ ሂደቶችን በቁርጠኝነት እንዲታካሂድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማህበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሁትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የሚናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጴጴስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆነ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮው አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ ረገድ ያደረግነው መሻሻል አነስተኛ ነው። ጴጴስናውና የኩላዊት ቤተ ክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋጋት አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም ኡኒተኛ የቤተ ክርስቲያንን ትምህርት የማስተማር ስልጣንን ጨምሮ የተወሰኑ መለያ ባህሪያቶች ባለቤቶች መሆናቸውን የሚያመለክቱ የጳጳሳት ጉባኤዎች ህጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጠን ያለፈ ማዕከላዊነት ከጠቃሚነቱ ይልቅ የቤተ ክርስቲያንን ህይወትና የተልእኮዋን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመተው ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን፣ መዋቅሮችን፣ ስልቶችንና ዘዴዎችን እንደገና በመመርመር አረጋግጥ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪያን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ሥራ ላይ እንዲያውል አደራ ይላል። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህትማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና ኡነተኛ ሐዋርያዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለሚእመናንን ያስተላለፉት ሐዋርያዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
0: አድማጮቻችን፣ የዛሬው የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 22 2019 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጽብት ሐሳብ የመቁጠሪያ ጸሎት መደረጉ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ፈርዲናንዴስ ስለ ሰብአዊነትና ስለ አርቲፊሻል ኢንተለጀንስ ተሟሟይነት መናገራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። አሁን ያለውን የሀገራችንን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የእርቅና የሰላም ጥሪ መተላለፉ ይታወሳል። ይህንን የሰላም ጥሪ በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራት ወለ ጊዮርጊስ ከባልደረባዬ በረና በርግኔ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በቫቲካን ቅጥር ግቢ ውስጥ በአለም ለሚገኙ ልጆች ሁሉ ሰላም በሚል ጽብጥ የመቁጠሪያ ጸሎት መደረጉ ተገለጸ። በቫቲካን የአትክልት ስፍራዎች ውስጥ በሚገኘው የሉርድ ማርያም ዋሻ ከ1300 አዋቂ ሰዎችና 700 የሚሆኑ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ ጋር በመሆን የመቁጠሪያ ጸሎት በመስከረም 21 2019 ዓ.ም ተመረጠ። ማድረጋቸው የተገለጸ ሲሆን ጸሎቱም የተከናወነው በአምስት የተለያዩ ቋንቋዎች በመጸለይ በአለም አቀፍ ደረጃ አመጽ እንዲቆም የማርያምን አማላጅነት ተማጽነዋል። በአለም ዙሪያ 1 ሚሊዮን ህጻናት ለሰላም የመቁጠሪያ ጸሎት ሲያቀርቡ ከ1300 የሚያህሉ ድምጾች የሚመጡ ለመቁጠሪያ ጸሎት በተሰጠው እንደ አውሮፓውያኑ የቀን አቆጣጠር የጥቅምት ወር የመጀመሪያ ቀን ከቫቲካን የአትክልት ስፍራዎች ነው። ከሮም ዙሪያ ካሉ ደብርና ትምህርት ቤቶች የተውጣጡ ልጆች ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን በሚገኘው የሉርድ ማርያም ሐውልት በሚገኝበት ዋሻ አጠገብ ተሰብስበው ከአንድ ሚሊየን በላይ ሰዎች የመቁጠሪያ ጸሎት በአውታረ መረብ ታግዘው ማከናወናቸውም ተገልጿል። በችግር ውስጥ ያሉት አብያተ ክርስቲያናትን በመርዳት የሚታወቀው የካቶሊክ ቤተ ክርስቲያን የእርዳታ ድርጅት ሥራ አስፈጻሚ ፕሬዝደንት ጄራና ሊንች ሚሊዮን ህጻናት የመቁጠሪያ ጸሎት እየጸለዩ ነው የሚለው ተነሳሽነት በቤተሰብ ውስጥ ጸሎትን ለማበረታታት ተስፋ ያደርጋል ብለዋል። የዚህ ተነሳሽነት ዓለም አቀፍ ገጽታን በመወከል እያንዳንዳቸው አምስት ሚስጥራት በተለያዩ ቋንቋዎች የተጸለየ ሲሆን ጣሊያንኛ፣ ስፓኒሽ፣ ኡርዱ፣ ጀርመንኛና አረብ ቋንቋዎች ይገኙበታል። ይህ የመቁጠሪያ ጸሎት በቃል በዓለም አቀፍ ደረጃ የህዝቦች ቁስልና ተስፋ ላይ ትኩረቱን ለመሳብ የሚያስችል የአንድ ሳምንት ጊዜ የሚፈጅ ተነሳሽነት ሲሆን ይህም የዩክሬን ልጆችና የጦርነት ሰለባዎች በሙሉ በሊባኖስ፣ በሶሪያና በቅድስት ምድር ያሉ ቤተሰቦችን፣ በፓኪስታንና በዓለም ዙሪያ የተሳደዱ ክርስቲያኖችን፣ በደቡብ ሱዳን እርቅ እና በቬኔዙዌላ ያሉ ቤተሰቦች ሁሉ በጸሎት አስበው ውለዋል። በቫቲካን የክርስቲያን አንድነትን ለማስተዋወቅ የሚሰራው የቅዱስ መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ኩርት ኮክ የማርያም ጸሎት ከማንበባቸው በፊት ይህ ተነሳሽነት ልጆች ከማርያም ጋር በመሆን የዓለምን መከራ ወደ ኢየሱስ ማምጣት እንደሚችሉ እንዲያውቁ የቀረበ ግብዣ መሆኑን አብራርተዋል። በእግዚአብሔር ልብ ውስጥ ልዩ አቀባበል የሚያገኙት ታናናሾቹ ድምጾች ናቸው። በልበ ሙሉነት ለርሱ አደራ የሚሰጡት ሲሉ አጽንኦት ሰጥተው የተናገሩ ሲሆን ሳምንቱን በሙሉ እንደ አውሮፓውያኑ የቀን አቆጣጠር ከጥቅምት 1 እስከ ጥቅምት 7 2026 ዓ.ም ተመረጠ። ባሉም ዙሪያ ያሉ ማህበረሰቦች በቋንቋና በርቀት የተለያዩ ቢሆንም እንኳን ለሰላም በጸሎታቸው አንድ ይሆናሉ ሲሉ ተናግረዋል። ከሙታን የተነሳ ክርስቶስን ስናስብ ፍርሃትና ጥላቻ የመጨረሻ ቃል ላይኖራቸው እንደሚችል እንጠይቃለን ሲሉ ካርዲናል ኮች ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባስተላለፉት መልእክት የዚህን ተነሳሽነት አስፈላጊነት እንዲሁም ከልጆች ከወላጆችና ከካህናት ጋር በመገናኘታቸው የተሰማቸውን ደስታ የገለጹ ሲሆን ርዕሰ ሊቃነ ጳጳሳቱ ልጆቹን በማበረታታት ከኢየሱስና ከማርያም እየጠየቁ ያሉት ልዩ ስጦታ ማለትም ለዓለም ልጆች ሁሉ በተለይም በጦርነት ውስጥ በሚኖሩና በዓለም ዙሪያ ባሉ በርካታ ሀገራት ለሚገኙ ሰላም መሆኑን አስታውሰዋቸዋል። የመቁጠሪያ ጸሎት ወይም የማርያም ጸሎት ሁሉም ሰው ሊጸልዮ የሚችል ቀላል ጸሎት ነው ሲሉ የገለጹ ሲሆን ልጆቹ በእያንዳንዱ የጸሎት ክፍል መጀመሪያ ላይ ያቀረቧቸውን አበቦችም የፍቅር ምልክት እንደሆኑም ተናግረዋል። ርዕሰ ሊቃነ ጳጳሳቱ ልጆቹ በኢየሱስ ሕይወት ውስጥ ወሳኝ በሆኑትና ለብዙ ሰዎች ብርሃንና ሰላምን ባመጣባቸው ጊዜያት ሁሉ እንዲያሰላስሉ አሳስቧቸዋል። እነዚህም በዮርዳኖስ ወንዝ የተደረገው የኢየሱስ ጥምቀት፣ በቃና ዘገሊላ ሰርግ ላይ ውሃ ወደ ወይን ጠጅ መቀየር፣ የእግዚአብሔርን መንግሥት ማወጅ፣ የኢየሱስ መልክ በታቦር ተራራ ላይ መለወጡና በታላቁ ክፍል ወይም አፐር ሩም ውስጥ የቅዱስ ቁርባን ምስረታን ያካትታል። ርዕሰ ሊቃነ ጳጳሳት ሊዮ ልጆቹ ኢየሱስ ድንቅ ስጦታዎችን የሰጠባቸውን እነዚያን ጊዜያት ፈጽሞ እንዳይረሱና ለእነርሱ ምስጋና እንዲያቀርቡ እንዲሁም በአንድነት ሆነው በልበ ሙሉነት ሰላምን ስጠን ብለው እንዲጠይቁ አሳስቧቸዋል። ልጆችና ለቤተሰቦቻቸው ባስተላለፉት መልእክት ማጠቃለያ ላይ በዚህ ሳምንት ማለትም እንደ አውሮፓውያኑ የቀን አቆጣጠር ከጥቅምት 1 እስከ ጥቅምት 7 2026 ዓ.ም ተመረጠ በቫቲካን የአትክልት ስፍራ የተገኙት ብቻቸውን እንዳልሆኑ ርዕሰ ሊቃነ ጳጳሳቱ አጽንኦት ሰጥተው የተናገሩ ሲሆን ወደ 1 ሚሊዮን የሚጠጉ ድምጾች በበይነ መረብ በዚህ ጸሎት ከነርሱ ጋር እንደተቀላቀሉ ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ እንዲህ ሲሉ አጽንኦት ሰጥተው ተናግረዋል። ልጆች እስቲ አስቡት፣ 50 ሚሊዮን ሰላም ላንቺ ይሁን ማርያም ሆይ የተሰኘው ጸሎት ከዓለም ዙሪያና በተለያዩ ቋንቋዎች ወደ ሰማይ እየወጡ ነው።
ሰላምን እየጠየቁ እንደ አንድ ግዙፍ የመቁጠሪያ ጸሎት በመተሳሰር ሁሉንም አህጉራት ህዝቦችና የዓለም ብሔራትን ያቀፉ ነው ሲሉ ተናግረዋል። በሉድ ማርያም ዋሻ ውስጥ በጋራ የመቁጠሪያ ጸሎት በመጸለይ ሁሉም የተገኙ ሰዎች የትም ቦታ ቢሆኑ በቤት በትምህርት ቤት በሃይማኖት ትምህርት ክፍል ከወላጆቻቸው ጋር ወይም ሲጫወቱ ጥሩ ባህሪ ለማሳየት ራሳቸውን እያዘጋጁ መሆናቸውን አስተውሰዋል። ጸሎት ከመልካም ስራዎችና ከፍቅር ተግባራት ጋር አብሮ መሄድ አለበት ሲሉ ርዕሰ ሊቃነ ጳጳሳት ሊዮ አስረድተዋል። ሰላም የሚያድገው በዚህ መንገድ ነው ሲሉ አክሎ ከተናገሩ በኋላ ቅዱስነታቸው ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22/2019 ዓመተ ምህረት ዕለታዊ ስርጭታችን ነው። ካርዲናል ፈርዲናንዴስ ስለ ሰብአዊነት እና ስለ አርቲፊሻል ኢንተለጀንስ ተማማይነት መናገራቸው ተገለጸ። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በማድሪድ በሚገኘው ኮሚላስ ዩኒቨርሲቲ በተካሄደው አውደ ጥናት ላይ በቅርቡ ርዕሰ ሊቃነ ጳጳሳት ሊዮ በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በተመለከተ የማሰላሰያ ሐሳቦችን አቅርበዋል። ለሰብአዊነት መጨነቅ ይህ መሰረታዊ ጉዳይ ነው ሲሉ ካርዲናል ቪክቶር ማኑኤል ፈርዲናንዴስ በመስከረም 22/2019 ዓ.ም በማድሪድ ስፔን በሚገኘው ኮሚላስ በተሰኘው ዩኒቨርሲቲ በተካሄደው በላቲን ቋንቋ ማግኒፊካ ሁማኒታስ ድንቅ ሰብአዊነት በተሰኘው ጳጳሳዊ መልእክትና አርቲፊሻል ኢንተለጀንስ አውደ ጥናት ላይ ንግግር አድርገዋል። ከጅምሩ ጀምሮ ጳጳሳዊ መልእክት የሰው ልጅን ድንቅ ብለን እንድናስብ ይጋብዘናል ያሉ ሲሆን ጽሑፉ በውስጣችን ላለው ክፉ ነገር ያለውን አስከፊ አቅም ቢገልጽም ይህ የሰው ልጅ ምን ያህል እንደተጎዳ በማጉላት በምንም መልኩ ሊጸድቅ በማይችል ስህተት ውስጥ እየገባ እና እኛን ማስደንገጥ የማያቆም የግደለሽነት የጥርጣሬና የጭካኔ ደረጃዎችን ሊደርስ ስለሚችል ይህንን ያደርጋል። ይህ ሁሉ ቢሆንም ድንቅ ይባላል ሲሉ ካርዲናሉ ተናግረዋል። በቫቲካን የእምነት ጉዳዮችን የሚመለከተው የቅድስት መንበር ጽፈት ቤት ዋና ጸሐፊ የሆኑት ካርዲናል ቪክቶር ማኑኤል ፈርዲናንዴስ በተቃራኒው በሰው ሰራሽ አስተውሎት ውስጥ ያለው እድገት የሰው ልጅ ለመተካት እንኳን ለሚያስቡ የድህረ ሰብአዊነት አይነቶች አዲስ ግፊት ሰጥቷቸዋል ብለዋል። አክለውም ሆኖም የቴክኖሎጂ መሳሪያዎችና ሀብቶች ለግለሰቦች የመጀመሪያ የደስታ ስሜት ይሰጣሉ እናም ብዙ ሳይቆዩ ባዶነት ይመለሳል እና የሆነ ነገር እንደጎደለ ከሚሰማው ስሜት ጋር ትግል ማድረግ ይጀምራል ብለዋል። ለዚህ ድህረ ሰብአዊነት ሐሳቦች ምላሽ ለመስጠት ካርዲናል ፈርዲናንዴስ እንዳሉት ከሆነ ጳጳሳዊ መልእክቱ አንዳንድ ታሪካዊ ምሳሌዎችን ያቀርባል። እነዚህ ክስተቶች ሰው በመሆናችን እንድንኮራ የሚያደርጉ ናቸው ምክንያቱም ይህ ምስኪን የሰው ልጅ አሁንም ምላሽ የመስጠት ችሎታ እንዳለውና አልፎ አልፎም በእውነት ድንቅ መሆኑን ስለሚያሳይ የሰዎችን ክብር ስለሚጠብቅ የጋራ ጥቅምን ስለሚፈልግና ደካሞችን ስለሚጠብቅና ስለሚያሳድግ ነው ያሉ ሲሆን የሰው ልጅ መልካምነትና የጨለማ ግዚዎችን እንዲሁም በአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎትና በአዳዲስ ቴክኖሎጂዎች የተበረከቱትን ዋና ዋና አስተዋጽኦዎችን ግምት ውስጥ በማስገባት ካርዲናል ፈርዲናንዴስ ከማንኛውም ቴክኖሎጂ በፊት ያለውን የሰው ልጅ የሆነውን ነገር ዋጋ ለመካድ በምንም መልኩ የማይፈልግ ነገር ግን ሁሉም ነገር ለክብር ለጋራ ጥቅም ለተቀናጀ ልማትና ለወንድማማችነት አገልግሎት በሚስማማበት መልኩ ወደ ሟሟያነት ራይ መሄድ አለብን ብለው ያምናሉ ብለዋል። ካርዲናል ፈርዲናንዴስ ጳጳሳዊ መልእክቱ ራሱ ከህብረተሰቡና ከባህል ጋር ለመነጋገር የቤተ ክርስቲያኗ ዋና ጥረት ነው። ያም ሆኖ በኢየሱስ ክርስቶስና በወንጌሉ ላይ የተመሰረተ የክርስቲያን ጽሑፍ ነው ብለዋል። ጸጋ የሚለውን ጭብጥ አጉልተው ያሳያሉ። ይህም ያለንን ማለቂያ የሌለው ርቀት ቢኖርም ከእግዚአብሔር ጋር ከመሆን ባነሰ መልኩ የሚያገናኘን የመሆን እድል ነው ብለዋል። በንግግራቸው ካርዲናል ፈርዲናንዴስ በጳጳሳዊ መልእክቱ ጽንሰ ሐሳብ አወቃቀር ውስጥ ሌላ ቁልፍ አካል የሥልጣን ጥያቄ አለ ሲሉ አጉልተው ገልጸዋል። እንዲሁም ከፍተኛ ኃይል እያገኙ ያሉ ለእድገቶች ከፍተኛ መዳረሻ ያላቸው የህዝብ ክፍሎች አሉ። እናም ጥያቄው በዚህ ኃይል ላይ ገደቦችን ማን ማውጣት ይችላል የሚለው ነው ብለዋል።
አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል አሁን ያለውን ወቅታዊ ሁኔታ በተመለከተ ከኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ የተላለፈ የርቅና የሰላም ጥሪን እንደሚከተለው እናቀርባለን። አብራችሁን በመሆን እንድትከታተሉና አሁንም በድጋሚ እንጋብዛለን።

0: በስመ አብ በወልድና በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የሚያደርጉ ብፁዓናቸው የእግዚአብሔር ልጆች ይባላሉና የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንደተገለጸው በክርስቶስ ፍቅር ለተወደዳችሁ ልጆቻችን ካቶሊካውያን ምእመናን በአገራችን በዓለም ዙሪያ ለምትገኙ የእግዚአብሔር ሕዝቦች የጌታችን የመድኃኒታችን የኢየሱስ ፍቅር ሰላምና ጸጋ ከሁላችሁ ጋር ይሁን። የኢትዮጵያ ካቶሊካዊት ቤተክርስቲያን በአገራችን በትግራይ በአፋር በአማራ በሮሚያና በሌሎችም አካባቢዎች ባለው ጦርነት ጥልቅ ሐዘኗን ትገልጻለች። የጦርነት መንገድ ችግሮችን ከመፍታት ይልቅ ይበልጥ ያባብሳል። እንዲሁም ክቡር የሆነው የሰው ልጅ ሕይወትን ማጥፋትን አሰቃቂ የንብረት ውድመትንና በትውልዶች መካከል የሚኖርን ቂምና በቀልን ጥሎ ያልፋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመስከረም ሃያ ቀን በአገራችን ኢትዮጵያ ስላለው የሰላም ጥማት አስመልክተው ባስተላለፉት መልእክታቸው ጦርነትና ግጭት እንደገና በተቀሰቀሰባቸው በትግራይና ጎረቤት በሆኑ በአፋርና በአማራ ክልሎች ያለውን ሁኔታ በቅርበት እየተከታተልኩኝ እገኛለሁ። ሁሉም ወገኖች የውይይትን መንገድ እንዲመርጡ ልባዊ ጥሪዬን አቀርባለሁ። የጦርነት መንገድ በፍጹም ችግሮችን አይፈታም። ይልቁኑ የሞት የንብረት ውድመትና የቂም በቀል ጠባሳን ጥሎ ያልፋል። ዘላቂ ሰላም እውን ማድረግ የሚቻለው በእውነተኛና ታማኝ ውይይት ብቻ ነው በማለት አባታዊ ዓለም አቀፋዊ የሰላም ጥሪ አድርገዋል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ በመካከላችን አንዳንድ ልዩነቶች ቢኖሩንም የሌላውን ሕይወት እንደ የራሳችን ሕይወት፣ የሌላውን ስቃይ እንደ ራሳችን ስቃይ እንድንመለከት ይማጸናል። ምክንያቱም የአገራችን የኢትዮጵያ ሰላም የሁላችን ኃላፊነት ነው። ችግሮች በውይይት ተፈተው ግጭቶች ባይኖሩ የሁላችንም ምኞት ነው። ነገር ግን እንደሚታወቀው በግጭት ወቅትና መካከል በተለይም ሕፃናት፣ ሴቶች፣ አረጋውያን፣ ታማሚዎች ይበልጥ ተጎጂ ይሆናሉ። ይህ ሁኔታ እንዳይከሰትና የሁሉም ሕይወት እንዲጠበቅ ጥሪያችንን እያቀረብን በጸሎት እንተጋለን። እውነትን፣ ፍትህን፣ ይቅርታንና እርቅን መሠረት ያደረገ ዘላቂ ሰላም ለሁሉም ወገኖች፣ ለመላው ሕዝቦች የሚበጅ ከወንጌል መንፈስም ጋር የሚስማማ መንገድ እንዲሁም ብቸኛው እግዚአብሔር የሚወደው አማራጭ መሆኑን በጽኑ ማስገንዘብ እንወዳለን። ከሁሉም በላይ የወንድማማችነትና የእህትማማችነት መንፈስ በማደስ ለአገራችን ሕዝቦች ዘላቂ ሰላም ሲባል ሁሉም ወገን ለይቅርታና ለእርቅ ልቡን እንዲከፍት ቤተ ክርስቲያናችን ምክሯን ታስተላልፋለች። የኢትዮጵያ ካቶሊክ ቤተ ክርስቲያን የጳጳሳት ጉባኤ ዛሬ መስከረም 21 ቀን የእመቤታችን ቅድስት ድንግል ማርያም በዓል በሚከበርበት ከዚህ የተቀደሰለት ጀምሮ እስከ ጥቅምት 21 ቀን 2019 ዓ.ም በዓለም አቀፋዊቷ ቤተ ክርስቲያን ትውፊት መሠረት የማርያም ወር በመሆኑ በተለየ ሁኔታ የሙቅጠሪያ ጸሎት በሚደረግበት ወቅት እንደሆነ ይታወቃል። እንዲሁም በአገራችን የቤተ ክርስቲያን አስተምሮ ከመስከረም 26 እስከ ህዳር 5 ቀን 2019 ዓ.ም ያለው ዘመነ ጽጌ ጾመ ቁስቋም ወቅት ስለ ሰላም በምናደርገው ጸሎት መበረታታት ስላለብን መላው ካቶሊካውያን ምእመናን በጎ ፈቃድ ያላቸው ሁሉ በጾምና በጸሎት እንዲበረቱ እናሳስባለን። በተጨማሪም መስከረም 24 ቀን 2019 ዓ.ም የቅዱስ ፍራንቺስኮስ ክብረ በዓል በተለይም 800ኛ ዓመት ዝክረ ሞት መታሰቢያ የሚከበርበት ዕለት በማሰብ በየቀኑ በግላችን በየቁምስና በየእሁዱ በመሥዋዕተ ቅዳሴ መጨረሻ ላይ የቅዱስ ፍራንቺስኮስ የሰላም ጸሎት የሆነው ጌታ ሆይ የሰላም መሣሪያ እንድሆን አድርገኝ ጥል ባለበት ፍቅር የሚለውን ጸሎት እንድናደርግ ጥሪ እናቀርባለን። በዚህ የጸሎት ጥሪ ለአገራችን አስተማማኝ ሰላምና የወንድማማችነትና የእህትማማችነት ፍቅር በሙላት ይወርድ ዘንድ ዘወትር ሳይሰለቹ በመንፈሳዊ ተጋድሎና በጸሎት በመጽናት በየፊናችን ስለ ሰላም መስራት እንደሚያስፈልግ በታላቅ ትህትና እናሳስባለን። የአምላካችን ሰላም፣ ፍቅር፣ ምሕረት በኢትዮጵያና በሕዝቦቿ ላይ ይሁን። መስከረም 21 ቀን 2019 ዓ.ም የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ አሁን ያለውን ወቅታዊውን የአገራችን ሁኔታ በተመለከተ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የተላለፈውን የእርቅና የሰላም ጥሪ መልእክት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 22 2019 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን በረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
1: የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
2: ከነጌ የማይሉት የቤተ ክርስቲያን ታድሶ በራስዋ ጳጳስ የምትመራ የካቶሊክ ቤተ ክርስቲያን አንዱ ክፍል የሆነው እያንዳንዱ የአካባቢ ቤተ ክርስቲያን ለተልእኮ ለውጥ የተጠራ ነው። ይህም ለስብከተ ወንጌል መሰረታዊ ጉዳይ ነው። ምክንያቱም የአካባቢ ቤተ ክርስቲያን በአንድ ቦታ ሰኔ ቦታ የምትገኝ የአንዲት ቤተ ክርስቲያን ተጨባጭ መገለጫ ነው። በርሱም ውስጥ አንዲት ቅድስት የሁሉም የሆነች ሐዋርያዊት የክርስቶስ ቤተ ክርስቲያን በእውነት ትገኛለች፣ ትሰራለች። በአንድ ቦታ በአካል የምትገኝ በክርስቶስ ለደህንነት የሚያስፈልጉ ነገሮች ሁሉ የተሰጣትና የተሟላላት አካባቢያዊ ባህሪ ያላት ቤተ ክርስቲያን ናት። የአካባቢ ቤተ ክርስቲያን ኢየሱስ ክርስቶስን በማስተዋወቅ የምታገኘው ደስታ የሚገለጸው ክርስቶስን በመስበክና ወደ ራስዋ ክልል ዳርቻዎች ወይም ወደ አዳዲስ ማህበራዊና ባህላዊ አካባቢዎች ያለማቋረጥ በመሄድ ነው። ብርሃንና ሕይወት ባለበት ቦታ ሁሉ በዚያ ለመሆን ትፈልጋለች። ይህ የተልእኮ ስሜት ይበልጥ ትኩረት ልግስናና ፍሬ ይኖረው ዘንድ እያንዳንዱ የአካባቢ ቤተ ክርስቲያን የመምረጥ የማንጻትን የለውጥ ሂደቶችን በቁርጠኝነት እንዲታካሂድ አበረታታለሁ። ጳጳሱ አማንያን በአንድ ልብና በአንድ ሐሳብ ተስማምቶ የነበረበትን የጥንት ክርስቲያን ማህበረሰቦችን ምሳሌ ተከትሎ በሐዋርያዊ ሥራ ምዕራፍ 4 ከቁጥር 32 በሰበካ ቤተ ክርስቲያን ውስጥ የሚገኘውን ይህን የተልእኮ ማኅበር ሁልጊዜ ማዳበር ይኖርበታል። ይህን ለማድረግ አንዳንዴ ወደ ሕዝቡ መሄድ፣ አቅጣጫ ማሳየትና ተስፋቸውን ማለምለም ይገባዋል። በሌላ ጊዜ ደግሞ ትሁትና መሐሪ ሆኖ በመካከላቸው ይገኛል። በተመሳሳይ ከኋላቸው ሆኖ ወደ ኋላ የሚቀሩትን ይረዳቸዋል። ከሁሉም በላይ መንጋውን በአዲስ መንገድ እንዲሄዱ ይፈቅዳል። ንቁ ግልጽና ሚስዮናዊ ማኅበር በማዳበር ረገድ በሚኖረው ተልእኮ በቀኖና ሕገ ደንብ የቀረቡ የተሳትፎ ዘዴዎችን እንዲሁም ሌሎች የሐዋርያዊ ውይይቶች ቅርጾችን ማበረታታትና ማዳበር ይኖርበታል። ይህም እርሱ ለመስማት የሚፈልገው ነገር የሚናገሩትን ብቻ ሳይሆን ሁሉንም ለማዳመጥ ካለው ፍላጎት የሚመነጭ ነው። ሆኖም የነዚህን የተሳትፎ ሂደቶች ዋና ዓላማ የቤተ ክርስቲያን አደረጃጀት ሳይሆን ሁሉንም ሰው የማስተማር የተልእኮ ምኞት ሊሆን ይገባል። ከሌሎች የምንፈልገውን እኔም ተግባራዊ የማድረግ ጥሪ ስላለብኝ እኔ ደግሞ ስለ ጴጴስና መለወጥ ማሰብ ይኖርብኛል። የሮም ጳጳስ እንደመሆኔ መጠን አገልግሎትን ይበልጥ ኢየሱስ ክርስቶስ ሊሰጥ ላሰበው ትርጉምና ለአሁኑ ዘመን የስብከተ ወንጌል ፍላጎት ታማኝ እንዲሆን የሚደረጉ ምክረ ሐሳቦችን ለመቀበል ዝግጁ መሆን አለብኝ። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በማናቸውም መልኩ ለተልእኮ አስፈላጊ የሆነው ነገር በመተው ሳይሆን አዲስ ሁኔታን ለመቀበል ዝግጁ የሆነ ቀደምትነትን የመለማመጃ መንገድ የመፈለግ እርዳታን ጠየቁ። እኛ በዚህ ረገድ ያደረግነው መሻሻል አነስተኛ ነው። ጴጴስናውና የኩላዊት ቤተ ክርስቲያን ማዕከላዊ መዋቅሮችም ለሐዋርያዊ መለወጥ የሚቀርበውን ጥሪ መስማት ያስፈልጋቸዋል። ሁለተኛው የቫቲካን ጉባኤ እንዳስቀመጠው እንደ ጥንት አብያተ ክርስቲያናት ሁሉ የጳጳሳት ጉባኤዎች በብዙ ፍሬያማ መንገዶች ለጋራ መንፈስ መረጋጋት አስተዋጽኦ ማድረግ ይችላሉ። ይሁን እንጂ ይህ ምኞት ሙሉ በሙሉ አልተሳካም። ምክንያቱም ኡኒተኛ የቤተ ክርስቲያንን ትምህርት የማስተማር ስልጣንን ጨምሮ የተወሰኑ መለያ ባህሪያቶች ባለቤቶች መሆናቸውን የሚያመለክቱ የጳጳሳት ጉባኤዎች ህጋዊ አቋም ገና በበቂ መጠን ባለመብራራቱ ነው። ከመጠን ያለፈ ማዕከላዊነት ከተቃሚነቱ ይልቅ የቤተ ክርስቲያንን ህይወትና የተልእኮን ተደራሽነት ያወሳስበዋል። ቁልፍ ተልእኮ ያለው ሐዋርያዊ አገልግሎት ሁልጊዜ የምንሰራው እንዲህ ነበር የሚለውን በራስ የመደሰት አስተሳሰብን ለመቶ ይፈልጋል። በመሆኑም ማንኛውም ሰው በየማህበረሰቡ ውስጥ የሚካሄድ የስብከተ ወንጌል ግቦችን መዋቅሮችን ስልቶችንና ዘዴዎችን እንደገና በመመርመር አረጋግጥ ደፋርና የፈጠራ ችሎታ ያለው እንዲሆን ጥሪያን አቀርባለሁ። መዳረሻውን በተመለከተ በቂ የጋራ ግቦች የሌለው ፍላጎት ፍለጋ የሌለው ሐሳብ የተሳሳተ እምነት መሆኑ አይቀርም። ስለዚህ ማንኛውም ሰው በዚህ ሰነድ ውስጥ የሚገኙ መመሪያዎችን ያለ እንቅፋት ወይም ያለ ፍርሃት በልግስናና በድፍረት ሥራ ላይ እንዲያውል አደራ ይላል። ዋናው ቁም ነገር ለብቻ መጓዝ ሳይሆን እንደ ወንድማማቾችና እህትማማቾች እርስ በርስ በመደጋገፍ በተለይም የጳጳሳት አመራር ስር በመሆን በጥሩና ኡነተኛ ሐዋርያዊ መዋቅር መኖር ነው። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለማስበክ ለጳጳሳት፣ ለካህናት፣ ለደናግልን፣ ለሚእመናን ያስተላለፉት አዋራዊ ምክር ከአንቀጽ 29 እስከ 33 የተወሰደ ነው።
0: አድማጮቻችን የዛሬው የአርብ የመስከረም 22 2019 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።